ታገደብ ለፍላጎት ይሳ ጊዜ ሰዓት መደብ ዱራ ጎዳት ሰው አደማመር እድሜ ገመ ለኪዮናል ኩል እንዳሰብ ነው ናሸናት ለኛ ለራሳችን ብለን ወገን ይወቅልን እንዳበጀን ዘመን ቀደሩ ትሪ መገናኛ ድግስ ደስ ደስ የለት የለት አርሽ ደስ ደስ ደስ የለት የለት አርሽ ደስ ደስ

ደስታ ለፍላጎት ይሳብ ጊዜ ሰዓት መደብ ዱር አቆጣጠር በሰው አደማመር እድሜ ገመር ልክ ይሆናል እኩል እንዳሰብ እንዳሸናት ለኛ

0: down there.
1: ትልቅ ሰው ከሆን እንደሆንኩ ድሮ ወይም እንደነበሩት ያኔ ፈልገው ነገር ቢኖር ሰላም፣ ፍቅር፣ ጤና ለኛ ለሁላችንም ክብር እንዲኖር ፈልጋለሁ። እውነት እንድትነግስ ፈልጋለሁ። በእውነት እንድንመራ ፈልጋለሁ። እውነትን እንድናውቅ ፈልጋለሁ። እውነት ለሁላችንም ይገባናል። ሁላችንም እውነትን እናውቅ ይገባል። እንከተል ይገባል። ሊገባን ይገባል። እንረዳ ይገባል። እውነት ብቻ ነው። ሌላ እውነት የለም። እውነት ብቻ ነው። እውነት ሳምናት እውነት እውነት ብቻ ነው። እዛ ምላሽ ሲቸር ከአስማት ወሬም በዜማ እንጂ ወሬ እንደው አይበጅ። ታጋሹ አቡሹ ባይሰራ ደግሞ